የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የሐምሌ 22/2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ፍትሐዊ ሰላም እንዲሰፍን አዲስ የድርድር ጥሪ ማቅረባቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። እርጅና ለማስተዳደር ሸክም የሆነ ነገር ሳይሆን ለመንከባከብ የተሰጠ ስጦታ መሆኑ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ብፁዕ ካርዲናል ፔትሮ ፓሮሊን የዩክሬን ሰላም እውን ሳይሆን በቀረበት በአሁኑ ወቅት ከኢራን ጋር ድርድር እንዲጀመር ጥሪ ማቅረባቸው መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉም ጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ሁለት የመላእክ እግዚአብሔር ጸሎት ካደረጉ በኋላ በእለቱ በሚነበበው ቅዱስ ወንጌል ተንተርሰው የቅዱስ ወንጌል አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሐምሌ 19 2018 ዓ.ም ተመረጠ። የርዕሰ ሊቃነ ጳጳሳቱ የክረምት ማረፊያ ስፍራ ከሆነው ከካስተል ጋንዳልፎ ሆነው ያደረጉት አስተንትነው የተደበቀ ሀብትና የእንቁ ምሳሌ መንግስተ ሰማያት በእርሻው ውስጥ የተደበቀ ሀብት ተመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁም መንግስተ ሰማይ ውብ እንቁ የሚፈልግ ነጋዴ ተመስላለች። እጅግ ውድ የሆነ እንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሽጦ ገዛው በሚለውና የመረቡ ምሳሌ ላይ ከማቴዎስ ወንጌል ምዕራፍ 13 ከቁጥር 44 እስከ 52 ላይ ተወስዶ በተነበበው የቅዱስ ወንጌል ክፍል ምሳሌ ላይ ተንተርሰው ባደረጉት አስተንትኖ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። የኢየሱስ ትምህርት እምብርት የእግዚአብሔር መንግሥት ምስጢር ሲሆን የዛሬው ቅዱስ ወንጌል ከሀብትና ከእንቁ ጋር ያመሳስለዋል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 44 እስከ 52 ላይ እንደተገለጸው ምሳሌዎቹ ከሚጠብቁት በላይ የሆነ ነገር ያገኙ ሰዎችን አስገራሚነት ያሳያሉ። ስለዚህም ሁሉንም ነገር መሸጥ ወይም መተው ከእንግዲህ መስዋዕትነት ሳይሆን ትርፍ ማግኘት እንደሆነ ይገነዘባሉ። በእርግጥም ከጅምሩ ወንጌላውያን ኢየሱስን ለመከተል የቀረበለትን ጥሪ የማይቋቋመው አድርገው ይገልጹታል። ነፃ ምርጫ ነው፣ ነገር ግን አስቸኳይ ዝግጁና በሙሉ ልብ ምላሽ የመስጠት ችሎታ ነው። ይህ እግዚአብሔር እንዴት ቅርብ እንደሆነና ራሱን እንዴት እንደሚያሳይ የመጀመሪያው አስፈላጊ ገጽታ ነው። መንግሥቱን መገናኘት ሕይወትን የማይገደብ ነገር ግን የሚያሰፋው የለውጥ ነጥብ ነው። በእኛ በኩል የሆነ ነገር መለወጥ ካለበት ሕይወታችን ለጥቂት ሳይሆን ለብዙ ዕድሎች እንዲከፈት ማድረግ ብቻ ነው። ኢየሱስ ትልቅ ቦታ የሚሰጠው ሁለተኛ ገጽታ አለ። በእርሻ ውስጥ የተደበቀውን ሀብት የሚያገኘው ገበሬ ሊሆን ይችላል። እንቁ ደግሞ በነጋዴ ምናልባትም በተጓዥ ዘንድ እንደ ውድ ነገር ሆኖ ይቆጠራል። ሁለት ተጨማሪ ምሳሌዎች ይከተላሉ። ዋና ገጸ ባሕርያቱ ዓሣ አጥማጆችና በብሉይ ወይም በአዲሱ ኪዳን በደንብ የሚያውቁ ጸሐፊዎች ናቸው። ሌሎች ምሳሌዎች መንግሥቱን ሊጡን ከእርሾ ጋር ከምታዋህድ ወይም ቤቷን ከምታጸዳ ሴት፣ ለጦርነት ካቀደ ንጉሥ፣ ግንብ ለመሥራት ንድፈ ሐሳብ ከሚያቀርብ ሰው፣ አስተዳዳሪዎች ክፍያቸውን ወይም ኢንቨስትመንቶችን ከሚያስተዳድሩና ከእረኞችና ከገበሬዎች ጋር ያወዳድራሉ። በአጭሩ የእግዚአብሔር መንግሥት የማይገመተውን ውበቱን በተለያዩ መንገዶች ይገልጣል። ነገር ግን ሁሉንም ወንዶችና ሴቶችን፣ ወጣቶችና አዛውንቶችን፣ ሀብታሞችና ድሆችን ወደ ጥልቅ እድሳት ይጠራል። ሁሉም ሰው ሊረዳው ይችላልና ወደ እርሱ ይሳባል። ዛሬም ቤተ ክርስቲያን በመነሻ በባህል በችሎታና በኃላፊነት የሚለያዩ የሰዎች ኅብረት ናት። ሆኖም ሁሉም በኢየሱስ ክርስቶስ አንድ እንደሆኑ እንዲያውቁ ተጠርተዋል። እርሱ የተደበቀው ሀብት፣ የከበረ ዋጋ ያለው ዕንቁ፣ የተበተኑትን የሚሰበስብ መረብ ነው። ከመጀመሪያው ጀምሮ ኢየሱስ እርስ በርስ የማይተዋወቁ ሰዎችን ጠርቶ በዙሪያው ሰብስቧል። በዚህ መንገድ እግዚአብሔር ሁሉንም እንደሚወድ አሳይቷል። ይልቁንም ፍቅሩን በነጻ ይሰጣል፣ በተለይም ለትንንሽ ልጆች ወይም ለተገለሉት። ወንድሞቼና እህቶቼ፣ ማድረግ ያለብን ይህንን ስጦታ መጠየቅ ብቻ ነው። ወጣቱ ንጉሥ ሰለሞን የፈለገውን አንደኛ መጽሐፈ ነገሥት ምዕራፍ 3 ከቁጥር 5 እንዲሁም ከ7 እስከ 12 ላይ እንደተገለጸው እጅግ ውድ የሆነውን ዕንቁ የማወቅ ሁሉንም ነገር የመሸጥ ዋጋ ያለውን ሀብት የመለየ ስጦታ ነው። የሸማቾች ባህል በምርጫችን ላይ ተጽዕኖ የሚያሳድር ቢሆንም አዳዲስ ፍላጎቶችን ያለማቋረጥ የሚፈጥር የማያረኩ መፍትሄዎችን ለመሸጥ ብቻ እና አንዳንድ ጊዜ ልብን የሚመርዙ መፍትሄዎችን ለመሸጥ ብቻ ቢሆንም በእውነቱ አስፈላጊ የሆነውን መረዳትን መማር አለብን። ይህም ከእግዚአብሔር ጋር ያለን ግንኙነት ሀብት ሲሆን፣ ይህም ለደስታ የሚከፍተን እና እርስ በርስ ያለንን ግንኙነት የበለጠ ሙሉ በሙሉ እንድንኖር ይረዳናል። የጥበብ ዙፋን የሆነችው የማርያም አማላጅነት የሕይወት ፍላጎቶቻችንን ወደ ኢየሱስ ትምራ፣ በእርሱም ሙሉ በሙሉ ፍጻሜውን እንዲያገኝ እንድትረዳን አማላጅነቷን እንማጸናለን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትላንት እሁድ ሐምሌ 19 2018 ዓ.ም ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ፍትሐዊ ሰላም እንዲሰፍን አዲስ የድርድር ጥሪ አቅርበዋል። በሐምሌ 19 2018 ዓ.ም በካስተል ጋንዳልፎ ከተካሄደው የመልአክ እግዚአብሔር ጸሎት በመቀጠል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት በቅድስት ምድርና በመካከለኛው ምስራቅ የሚፈጸመውን አመጽ እንዲያቆሙ ጥሪ አቅርበዋል። ውይይት ዲፕሎማሲና የሰላም ጸሎት እንዲያደርጉ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በካስተል ጋንዳልፎ ከተካሄደው የመልአከ እግዚአብሔር ጸሎት በመቀጠል ባስተላለፉት መልእክት በቅድስት ምድርና በመካከለኛው ምስራቅ የሰላም ጥሪያቸውን አድሰዋል። እየጨመረ በመጣው አመጽ ላይ ጥልቅ ስጋት እንዳላቸውና ወዲያውኑ ወደ ውይይት እንዲመለሱ ጥሪ አቅርበዋል። በቅድስት ምድር ውስጥ እየተካሄደ ያለውንና እየተባባሰ የመጣውን አመጽ በጥልቀት መከታተሌን እቀጥላለሁ ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን በቅርቡ በዌስት ባንክና በጋዛ ብዙ ሲቪሎች ሰለባ ሆነዋል ብለዋል። በእያንዳንዱ ሰብአዊ ሰው አካል ክብርና እኩል መብቶች ላይ የተመሰረተ ፍትሐዊ የፖለቲካ መፍትሄ ለማግኘት የታለመ ድርድር እንዲጀመርና ተጨማሪ ወታደራዊ እርምጃዎችንና የአንድ ወገን ውሳኔዎችን ውድቅ እንዲያደርጉ ጥሪ አቅርበዋል። በተለይም ለእያንዳንዱ እውነትና ቅዱስ ስፍራዎች ክብርና ሁኔታ የሚጥሱ ጉዳዮች እንዲቆሙ እጠይቃለሁ ሲሉ ተማጽነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ስላለ ሁኔታ ያቀረቡትን ጥሪ አድሰዋል። የወታደራዊ እንቅስቃሴዎች መጠናከር እንደገና አመጽንና ውድመትን አምጥቷል። ስፍር ቁጥር የሌላቸው የሲቪል ዜጎች ሕይወት ወደ ከፍተኛ አደጋ ውስጥ አስገብቷል። እንዲሁም የመጠጥ ውሃና የኤሌክትሪክ እጥረትን አባብሰዋል ብለዋል። በመላው ክልል በጣም የሚፈለገው ሰላም ሳይዘገይ እንዲገኝ ሁሉም የሚመለከታቸው አካላት ጥቃታቸውን እንዲያቆሙና የውይይትና የዲፕሎማሲ መንገዶች በአስቸኳይ እንዲከፈቱ አሳስባለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት ለሚሰቃዩ በዓለም ዙሪያ ላሉ ሕዝቦች ሁሉ መጸለያቸውን እንዲቀጥሉ አበረታተዋል። እግዚአብሔር ልብን ይንካና ኃላፊነት በተሰጣቸው ቦታዎች ላይ ያሉ ሰዎች አእምሮን ያብራ። ስለዚህም እርቅና ሰላም በቅርቡ እንዲሰፍን መጸለያችንን እንቀጥላለን ሲሉ ከተናገሩ በኋላ መልእክታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችን ነው። እርጅናን ለማስተዳደር ሸክም የሆነ ነገር ሳይሆን ለመንከባከብ የተሰጠ ስጦታ ነው መባሉ ተገለጸ። እሁድ ሐምሌ 19 2018 ዓ.ም ተከብሮ ባለፈው የኢየሱስ አያቶች ቅዱስ ኢያቄምና ሐና በዓል ላይ በተካሄደው ስድስተኛውን የዓለም የአያቶችና የአረጋውያን ቀን ምክንያት በማድረግ በቫቲካን የምዕመናንን ቤተሰብና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ከአረጋውያን የመጋቢነት እንክብካቤ ኃላፊ አቶ ቪቶሪዮ ሲሴልሶ ጋር ቆይታ ያደረገ ሲሆን እርሳቸው የአረጋውያንንና የአያቶችን ውድ ዋጋ የሚያንጸባርቅ ቃለ ምልልስ አድርገዋል። አገልግሎቶችን ማደራጀት ብቻ በቂ አይደለም፣ ግንኙነቶችን መገንባት አለብን። በእግዚአብሔር አለመረሳታቸውን አረጋውያን እንዲያውቁ እርግጠኛ መሆን አለብን። በአንድ ሰው በቁምስናውና በቤተሰብ የማይረሳ የዕለት ተዕለት ተሞክሮ ሊሆን የሚችለው በዚህ መንገድ ብቻ ነው ብለዋል። ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ በቫቲካን የምዕመናንን ቤተሰብና ሕይወት ጉዳዮችን የሚከታተለው የቅድስት መንበር ጽሕፈት ቤት ባለሥልጣንና የአረጋውያን የመጋቢነትና የሐዋርያዊ እንክብካቤ ተግባር ኃላፊ የሆኑት አቶ ቪቶሪዮ ለአያቶችና ለአረጋውያን የተሰጠው የዓለም ቀን ከተመሰረተበት 6 ዓመታት ጀምሮ ያላቸውን ልምድ አካፍለዋል። በዚህ ዓመት እሁድ ሐምሌ 19/2018 ዓ.ም ተመረጠ የቅድስት ድንግል ማርያም ወላጆች የሆኑት የቅዱሳን ኢያቄምና ሐና በዓል በሌላ አነጋገር የኢየሱስ አያቶች በዓል ተከብሮ ማለፉ ይታወሳል። ጥያቄ፣ የአያቶችና የአረጋውያን የዓለም ቀን በዚህ ዓመት ለስድስተኛ ጊዜ እየተከበረ ይገኛል። ወደ ኋላ መለስ ብለን ስንመለከት እስካሁን ድረስ ስላለው ጉዞ ምን ግምገማ ሊደረግ ይችላል? ለዚህ ጥያቄ የተሰጠ ምላሽ፣ በእነዚህ ዓመታት የዓለም ቀን ቀስ በቀስ በቤተ ክርስቲያን ሕይወት ውስጥ እንደ መደበኛ ዝግጅት ሆኖ ተቋቁሟል። በኮቪድ-19 ወረርሽኝ ምክንያት የመጣውን መገለል ተከትሎ የተወለደ ሲሆን ስለ እርጅና ሰፋ ያለና የበለጠ ወጥ የሆነ ማዕቀፍ ሰጥቷል። ዓላማው ልዩ ቀንን ማክበር ብቻ ሳይሆን ለእንክብካቤና ለእርዳታ ብቻ የተወሰነውን የእርጅናን ግንዛቤ ማለፍ የሚችሉ አረጋውያን እውነተኛ የሐዋርያዊ አገልግሎት እንዲያዳብሩ ማድረግ ነበር። አረጋውያን ከአሁን በኋላ እንደ በጎ አድራጎት አገልግሎት ተቀባዮች ብቻ ሳይሆን እንደ ሐዋርያዊ ሕይወት ንቁ ትኩረት የሚያስፈልጋቸው ሆነው ይታያሉ። የእግዚአብሔር ሕዝብ ከፍተኛ ክፍል ናቸውና የሚገባቸውን የሐዋርያዊ ትኩረት ማግኘት አለባቸው። የረጅም ጊዜ ፈተናው ይህንን ግንዛቤ ወደ ተራ የሐዋርያዊ ልምምድ መለወጥ ሲሆን፣ በቤተ ክርስቲያን ማኅበረሰቦች የዝግመተ ለውጥ ጉዞ ውስጥ መካተት ነው። ጥያቄ፣ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተመረጠው ጭብጥ ፈጽሞ አረሳችሁም ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ የተገለጸው የእግዚአብሔርን ቅርበትና ማኅበረሰቡ ለአረጋውያን በተለይም ብቻቸውን ለሆኑ ሰዎች ያለውን ቁርጠኝነት ያጎላል። ይህ መልእክት ምን ተጨባጭ አመለካከቶችን ይከፍታል? ለዚህ ጥያቄ የተሰጠ ምላሽ፣ የኢሳይያስ ቃላት አንዳንድ በጣም ትርጉም ያላቸውን አመለካከቶች ይከፍታሉ። በመጀመሪያ ደረጃ የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ተጠቅመው የመጣል ባህል ብለው የገለጹት እንድናሸንፍ ጥሪ ያቀርባሉ። ይህም ማኅበረሰቦች ወጥተው አረጋውያንን እንዲፈልጉ ያሳስባል። የሰዎች ዋጋ በብቃታቸው በሚለካበት በዚህ ዘመን ጥንካሬያቸውን ወይም የማስታወስ ችሎታቸውን የሚያጡት ሰዎች እንደተረሱ እንዲሰማቸው ያደርጋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አክለው ማንንም የማይረሳው የእግዚአብሔር ፍቅር የሰው ልጅ ሕይወት ብዙውን ጊዜ ራሱን የሚያጣበት ማንነትን የማይረሳ መልስ ነው ብለዋል። መልእክቱ የቤተ ክርስቲያኗ ተልእኮ ይህንን መለኮታዊ ተግባር እንድታስታውስና የሚታይ እንዲሆን ማድረግ መሆኑን ያስታውሰናል። ይህም ድንቅ የሰው ልጅ የተሰኘው ጳጳሳዊ መልእክት የሚያስተጋባው ነው። የአረጋውያንን ክብር በቃላት ማረጋገጥ ብቻ በቂ አይደለም። እነሱን ለማግኘት መውጣት፣ በጉብኝት ወይም በመተቃቀፍ መቅረብ አለብን። በተግባራዊ አነጋገር ርዕሰ ሊቃነ ጳጳሳቱ ሰዎች አረጋውያንን እንዲጎበኙ እየጠየቁ ነው። ይህ ግብዣ በዚህ የዓመቱ ወቅት በተለይ ክብደት ያለው ሲሆን በበጋ ሙቀትና ከሌሎች ጊዜያት በበለጠ አጣዳፊ በሆነ ብቸኝነት ይገለጻል። ይህ ሊመስል ይችላል። እናም በእርግጥ ለበለጠ ማኅበራዊ ሥጋት ጥሪ ነው። ሆኖም ተሞክሮ እንደሚያስተምረን እንዲህ ዐይነቱ ቅርበት አረጋውያን በቤተ ክርስቲያኗ ሕይወት ማዕከል ላይ ሲቀመጡ ብቻ የተናጥል መልእክት መሆን ያቆማሉ። ከዚያም ሁሉም ሰው የእነሱን መኖር ምን ያህል ውድ እንደሆነ ይገነዘባል። ለማስተዳደር ሸክም ሳይሆን ለመንከባከብ ስጦታ ነው። በተግባራዊ አነጋገር ይህ ምን ይመስላል? ለዚህ ጥያቄ የቀረበ ምላሽ፣ በተግባራዊ አነጋገር ይህ ማለት ማኅበረሰቡ የእርጅናን እውነተኛ ድህነት ማለትም ብቸኝነትን ለመፍታት ኃላፊነቱን መውሰድ አለበት። አገልግሎቶችን ማደራጀት ብቻ በቂ አይደለም፣ ግንኙነቶችን መገንባት አለብን። በቫቲካን የምዕመናንን የቤተሰብንና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ውስጥ ብዙ ጊዜ እንደምንለው ፈተናው ከእርዳታ ወደ ሕልውና መንቀሳቀስ መጀመሩ ነው። ይህም አረጋውያን የጋራ እኛ እንደሆኑ የሚሰማቸውን የኑሮ መንገዶችን መፍጠር ነው። በእግዚአብሔር አለመረሳቱ እርግጠኛ መሆን በአንድ ሰው ቁምስናና ቤተሰብ የማይረሳ የዕለት ተዕለት ተሞክሮ መሆን አለበት። በእነዚህ ዓመታት ውስጥ ከሀገረ ስብከቶችና ቁምስናዎች ብዙ ጉልህ ልምዶች ተሰብስበዋል። በተለይ የአረጋውያንን ፍላጎቶች እየጨመረ የመሄድ ግንዛቤ የሚያንጸባርቁ ስኬታማ ተነሳሽነቶች ወይም ጥሩ ልምዶች አሉ ወይ? ለዚህ ጥያቄ የቀረበ ምላሽ፣ አዎ፣ በቫቲካን የምዕመናን የቤተሰብንና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ቀጣይነት ያለው ክትትል አስደናቂ የሆነ የሐዋርያዊ አገልግሎት ፈጠራን ያሳያል። በጂኦግራፊያዊ አውድ ላይ በመመስረት የተለያዩ ምላሾችን ይሰጣል። በብዙ የላቲን አሜሪካ አገረ ስብከቶች ክብረ በዓሉ ከቅድስታና ጋር በቅርበት የተቆራኘ ነው። በቬንዙዌላ ለአረጋውያን የሚሰጠው የመጋቢነት አገልግሎት በተለይም በፍጹም አረሳችሁም የሚለው መልእክት በመሬት መንቀጥቀጡ ለተጎዱ አረጋውያን ሁሉ እንዲደርስ ለማረጋገጥ ቁርጠኛ ነው። ኢስያና የአፍሪካ እንዲሁም ከዓለም ቀን ጀምሮ አረጋውያንን ወደ ቤተ ክርስቲያን ሕይወት ማዕከል የሚያስቀምጡ ብዙ ተነሳሽነቶችን ያቀርባሉ። በኡጋንዳ የሚገኘው የካምፓላ አገረ ስብከት ምናልባትም በጣም ሰፊና ሰፊ እንቅስቃሴዎች ያሉት ነው። ይህ በእንዲህ እንዳለ በህንድ ባለፉት ዓመታት የዓለም ቀንን ለማስተዋወቅ የማኅበራዊ ሚዲያ ዘመቻዎች የፈጠሩ ወጣቶች ናቸው። በየቦታው እየተስፋፋ ያለውና አጥብቀን ያበረታታ ነው አንድ ልምድ ብቻውን የሚኖሩ አረጋውያንን መጎብኘት ነው። ብዙ ደብሮች በፈቃደኝነት መርሃ ግብሮችን አማካይነት መደበኛ የጓደኝነት ጉብኝቶችን አዘጋጅተዋል። በአውሮፓ ትውልድ መካከል ያለው ጥምረት የሚያስተዋውቁ ፕሮጀክቶች ጎልተው ይታያሉ። ወጣቶችና አረጋውያን ለጸሎት ወይም ለመዝናኛ ጊዜያት አንድ ላይ በማሰባሰብ በመጨረሻም ሁሉንም ቡድኖች የሚያደኸይ የትውልድ ክፍፍልን ማሸነፍ ይቻላል። አረጋውያን ወደ ማኅበረሰብ ሕይወት ማዕከል ሲመለሱ መላው ማኅበረሰብ ተጠቃሚ ይሆናል። ጥያቄ፣ ቅዱስ አባታችን ቤተ ክርስቲያን ከአረጋውያን ጋር ያለንን ቅርርብ ለአንድ ቀን ብቻ የተወሰነ ከማድረግ ይልቅ እንደ ተራ የቤተ ክርስቲያን ሕይወት ዘይቤ እንዲሆን ይጋብዛሉ። ዛሬ ይህንን ለማድረግ ዋና ዋና ተግዳሮቶች ምንድን ናቸው? ለዚህ ጥያቄ የተሰጠ ምላሽ፣ ከሁሉም በላይ የአስተሳሰብ ለውጥ ያስፈልጋል። በኅብረተሰቡ ውስጥ ብቻ ሳይሆን በአረጋውያን መካከልም ጭምር። ሌሎች 20 ወይም 30 ዓመታትን ያለ ዓላማ ወይም ተልእኮ እንዲያሳልፉ መፍቀድ ተቀባይነት የለውም። የእርጅና ራሱን መንፈሳዊነት የሚያገኝበት የሕይወት ዘመን ነው። ፍጻሜውን እየጠበቁ የሚሞላ ወይም የሚተዳደር ባዶ ጊዜ አይደለም። እንዲሁም እንደሌለ በማስመሰል ጊዜ እንዳላለፈ መኖር አንችልም። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቀጥታ በመልእክታቸው ለአረጋውያኑ ሲናገሩ ድክመትን አትፍሩ በማለት በግልጽ ጥሪ ያበረታታሉ። ይህ ድክመት ተቀባይነት ሲያገኝ ልብን ለጸሎት ይከፍታልና ራሱም ጥሪ እንደሚሆን ያስረዳሉ። የዚህ ተጨባጭ መልእክት ርዕሰ ሊቃነ ጳጳሳቱ ለአረጋውያን በትክክል የሚሰጡት ተልእኮ ነው። ሰላም በቅርቡ በዓለም ላይ እንዲሰፍን የማያቋርጥ ጸሎት በማድረግ ከእርሳቸው ጋር እንዲተባበሩ ይጋብዛሉ። ይህ ጥሪ እንጂ መንፈሳዊ ጡረታ አይደለም ሲሉ አቶ ሎሬንሶ መናገራቸው ተዘግበዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 20 2018 ዓ.ም ዕለታዊ ስርጭታችንን ነው። ብፁዕ ካርዲናል ፓሮሊን የዩክሬን ሰላም እውን ሳይሆን በቀረበት በአሁኑ ወቅት ከኢራን ጋር ድርድር እንዲጀመር ጥሪ ማቅረባቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
1: የቅድስት መንበር ዋና ጸሐፊ የሆኑት ብፁዕ ካርዲናል ፔትሮ ፓሮሊን በአንድ የመጽሐፍ ማስመረቂያ ዝግጅት ጎን ለጎን ባደረጉት ንግግር ለሀገሪቱና ለዓለም ጥቅም ሲባል ከኢራን ጋር እንዲሁም በጋዛ ጉዳይ ላይ ወደ ድርድር እና ውይይት መመለስ እንደሚገባ ያላቸውን ተስፋ የገለጹ ሲሆን ከዚህም ባሻገር ቤተ ክርስቲያን ያለማቋረጥ የምታስተላልፈው የሰላም መልእክት ያለውን አስፈላጊነት እንዲሁም በውይይት በዲፕሎማሲና በእርቅ አማካኝነት መከፋፈልን በማሸነፍ ረገድ ያለውን ሚና አጽንኦት ሰጥተው ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ረቡዕ ሐምሌ 15 ቀን 2018 ዓ.ም ከሰዓት በኋላ በቅድስት መንበር የጣሊያን ኤምባሲ መቀመጫ በሆነው ፓላዞ ቦሮሜኦ በተካሄደው የአንቶኒዮ ፔሬዚዮስ የትንሣኤው ሰላም ከዮሐንስ 23ኛ እስከ ሊዮ 14ኛ ወደ 2033ቱ ኢዮቤልዩ በሚል ርዕስ የተጻፈ መጽሐፍ ይፋ በተደረገበትና ከዝግጅቱ ጎን ለጎን ለጋዜጠኞች ጥያቄ ምላሽ በሰጡበት ወቅት እንደ አለመታደል ሆኖ ግጭቱ እየተባባሰና የሰላም ተስፋው እየተሟጠጠ በመምጣቱ ወደ ተቃራኒ አቅጣጫ እየሄድን ያለ ይመስለኛል ማለታቸው ተነግሯል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በዩክሬን ጦርነት ላይ ስለተከሰቱ አዳዲስ ሁኔታዎችን ሲናገሩ በቅርቡ የጦርነት ቀጠናውን ጎብኝተው የተመለሱትን በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ፖል ሪቻርድ ጋላገርን ጠቅሰው እሁድ ምሽት ላይ እስካሁን ከተፈጸሙ ጥቃቶች መካከል በጣም ከባዱ ጥቃት መፈጸሙን ገልጸዋል። ብፁዕ ካርዲናል ፓሮሊን የኢራንን ጉዳይ አስመልክቶ እንደተናገሩት የመግባቢያ ስምምነቱ ካሁን በኋላ ተግባራዊ እንደማይሆን ጠቅሰው እንዲሁም እየተፈጠረ ባለው ሁኔታ ላይ ያላቸውን ስጋት የገለጹ ሲሆን ይህ ግጭት እንዴት እንደሚያበቃ እንደማያውቁ ይህንን ጉዳይ ጥቂት ሰዎች ብቻ እንደሚያውቁ ምናልባትም ማንም ሊያውቁ እንደማይችል ያላቸውን ሐሳብ አጋርተው ቀደም ሲል የተፈረመው ስምምነት ውጤታማ ይሆናል ተብሎ የነበረውን ተስፋም አስተውሰዋል። ካርዲናሉ እነዚህ ሁኔታዎች ሰላምን አደጋ ላይ ስለሚጥሉ ዘላቂ ስምምነት ላይ ለመድረስ ሲባል ድርድሩ እንደገና እንደሚጀመር ያላቸውን ተስፋ ገልጸው ይህ ለአገሪቱና ለዓለም ጥቅም አስፈላጊ መሆኑን አስገንዝበዋል። የጣሊያን ጦር በጋዛ ሰርጥ መለያ ግንብ እየገነባ ስለመሆኑ እየተሰራጩ ስለሚገኙት ዘገባዎች የተጠየቁት ብፁዕ ካርዲናል ፓሮሊን ይህንን በአንድ አባባል ማጠቃለል እንደሚቻል ጠቅሰው ግድግዳዎችን ከመገንባት የሰላም ድልድዮችን መገንባት ይገባል በማለት የቅድስት መንበርን አቋም በድጋሚ አብራርተው ይህ መርህ ቫቲካን ለጉዳዩ ያላትን አመለካከት እንደሚያንጸባርቅም ጭምር ገልጸዋል። ብፁዕ ካርዲናል ፓሮሊን ከዚህም በተጨማሪ አብደራሂም ፋኪር የተባለ ሰው በፖሊስ ተይዞ ወደ መሬት ከተጣለ በኋላም ሕይወቱ ያለፈበትን ክስተት ተከትሎ በጣሊያኗ ቦሎኛ ከተማ ስለተከሰተው ግጭት አስተያየት የሰጡ ሲሆን ካርዲናሉ ለተከሰተው ነገር የተሰማቸውን ሐዘን ገልጸው እውነቱ እንዲረጋገጥ ብቻ ተስፋ አደርጋለሁ ያሉ ሲሆን አስፈላጊው ምርመራ በተረጋጋ ሁኔታና ያለምንም ግጭት መከናወን እንዳለበትና ግጭት መቼም ቢሆን ውጤት አያደርግም ሲሉም በአጽንኦት ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የሰኞ የሐምሌ 22 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የምትላልፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በምዕራፍ 3 ንዑስ አንቀጽ 3 ላይ ቤተክርስቲያን አንዲት ቅድስት ካቶሊካዊትና ሐዋርያዊት ናት የሚለውን አስተምሮ በቅድሚያ እናቀርብላችኋለን። በመቀጠል የሰው ልጅና ሰብአዊ መብቶች ማህበራዊ አስተምሮና ግለሰባዊ መርህ በሚሉ ርዕሶች የተገለጸውን የቤተ ክርስቲያን ማህበራዊ አስተምሮ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

በጸሎተ ሃይማኖት ውስጥ አንዲት ቅድስት ካቶሊካዊትና ሐዋርያዊት ናት ብለን የምንመሰክርላት የክርስቶስ ቤተክርስቲያን ይህች ናት። እነዚህ የማይነጣጠሉና እርስ በርሳቸው የተያያዙ አራት ባህሪያት አቋሟንና ተልእኳን የሚያመለክቱ ናቸው። ቤተ ክርስቲያን ከራሷ ያፈለቀቻቸው ባህሪያት አይደሉም፣ ክርስቶስ ነው። በመንፈስ ቅዱስ አማካኝነት አንዲት ቅድስት ካቶሊካዊትና ሐዋርያዊት ያደረጋት እነዚህም ባህሪያት እያንዳንዳቸውን እውን እንድታደርግ የጠራትም እርሱ ነው። ቤተ ክርስቲያን እነዚህን ባህሪያት ከመለኮታዊ ምንጯ እንዳገኘቻቸው ሊያውቅ የሚችል እምነት ብቻ ነው። ነገር ግን ለሰው አእምሮ መናገር የሚችሉት ታሪካዊ መግለጫዎቻቸው ደግሞ ምልክቶች ናቸው። በመሆኑም አንደኛው የቫቲካን ጉባኤ እንዲህ ይላል፣ ቤተ ክርስቲያን ራሷ በአስደናቂው መስፋፋቷ፣ በላቀ ቅድስናዋ፣ መልካም በሆነው ነገር ሁሉ የማይነጥፈው ፍሬያማነቷ፣ በካቶሊካዊ አንድነቷና በማይበገረው ጽናቷ ታላቅና ዘላቂ የአመኔታ መንስኤ እንዲሁም የመለኮታዊ ተልእኳ የማይሻር ምስክር ናት። ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን በምንጯ ምክንያት አንዲት ናት። የዚህ ምስጢር ከፍተኛ ምሳሌ በቅድስት ሥላሴ ሦስቱ አካላት ማለትም አብ፣ ወልድና መንፈስ ቅዱስ የሆነው የአንድ እግዚአብሔር ምስጢር አንድነት ነው። ቤተ ክርስቲያን በመሥራቿ ምክንያት አንዲት ናት። ሥጋ የሆነው ቃል የሰላሙ ልዑል የአንድ ሕዝብና አንድ አካል አንድነትን በማስፈን በመስቀሉ ሰዎችን ሁሉ ከእግዚአብሔር ጋር አስታረቀ። ቤተ ክርስቲያን በነፍሷ ምክንያት አንዲት ናት። በሚያምኑ ዘንድና በመላዋ ቤተ ክርስቲያን ውስጥ የሚኖረውና የሚያስተዳድረው የምእመናንንም አስደናቂ ሱታፌ እውን የሚያደርገውና የቤተ ክርስቲያን አንድነት መሠረት ከሆነው ክርስቶስ ጋር የሚያዋህደው መንፈስ ቅዱስ ነው። አንድነት የቤተ ክርስቲያን ባሕሪ ነው። ከመጀመሪያው አንስቶ ይህች አንዲት ቤተ ክርስቲያን በእግዚአብሔር የተለያዩ ስጦታዎችና ስጦታዎቹን ከሚቀበሉ ክፍሎች ስብጥር በሚመነጭ ልዩነት ትታወቃለች። በእግዚአብሔር ሕዝብ አንድነት ውስጥ በአንድነት የተሰበሰቡ የሕዝቦችና የባህል ብዝሃነት ይገኛል። በቤተ ክርስቲያን አባላት መካከል የተለያዩ ስጦታዎች፣ አገልግሎቶች፣ የሕይወት ሁኔታዎችና መንገዶች አሉ። በቤተ ክርስቲያን ሱታፌ ውስጥ ሁነኛ ቦታ በመያዝ የየራሳቸውን ትውፊቶች ያለቀቁ አንዳንድ ቤተ ክርስቲያናትም አሉ። ከዚህ አይነቱ ልዩነት የሚመነጨው ብልጽግና የቤተ ክርስቲያን አንድነትን የሚቃረን አይደለም። ነገር ግን ኃጢአትና የውጤቱ ሸክሞች የአንድነት ስጦታ አዘወትረው ከስጋት ላይ ይጥሉታል። ስለዚህ ነው ሐዋርያው ለክርስቲያኖች በሰላም ተሳስራችሁ ከመንፈስ ቅዱስ የሚገኘውን አንድነት ለመጠበቅ ትጉ፣ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 3። እነዚህ የአንድነት መስተሳስሮች ምንድን ናቸው? ከዚህ ሁሉ በላይ ሁሉንም አስሮ ፍጹም አንድነትን የሚያስገኘውን ፍቅር ልበሱ በሚለው መሠረት ፍቅር ዋነኛው ነው። የተጓዧ ቤተ ክርስቲያን አንድነትም በተጨባጭ የሱታፌ መስተሳስሮች የተረጋገጠ ነው። እነዚህም ከሐዋርያት የተቀበለችውን አንድ የእምነት መግለጫ መከተል፣ መለኮታዊ አምልኮትን በተለይም ምስጢራትን በጋራ ማክበር፣ የእግዚአብሔርን ቤተሰብ ወንድማዊ መግባባትንና በምስጢረ ክህነት አማካኝነት የሐዋርያዊ ተተኪነትን መጠበቅ ናቸው። ብቸኛዋ የክርስቶስ ቤተ ክርስቲያን አዳኛችን ከእርገቱ በኋላ ለጴጥሮስ በአደራ ያስረከባት እርሱና ሌሎች ሐዋርያት እንዲያስፋፏትና እንዲያስተዳድሯት ያዘዛቸው አንዲት ቤተ ክርስቲያን ናት። በአሁኑ ዓለም እንደ ኅብረተሰብ የተቋቋመችና የተደራጀችው ይህች ቤተ ክርስቲያን በቅዱስ ጴጥሮስ ተተኪና ከእርሱ ጋር በሚተባበሩ ጳጳሳት የምትመራው ካቶሊካዊት ቤተ ክርስቲያን ናት። በእርግጥ ሐዋርያት በጥብቅ ሊወገዙ ይገባቸዋል ያሏቸው አንዳንድ አመለካከቶች በዚች አንዲትና ብቸኛ በሆነች የእግዚአብሔር ቤተ ክርስቲያን ውስጥ የታዩት ገና ከጀምሩ ነበር። ነገር ግን በቀጣዮቹ ክፍለ ዘመናት ይበልጥ አስጊ የሆኑ በአብዛኛው በሁሉም ወገኖች ያሉ ሰዎች የሚወቀሱባቸው ትላልቅ ማኅበረሰቦች ከካቶሊካዊት ቤተ ክርስቲያን ጋር ከነበራቸው ሙሉ ሱታፌ እስከ መነጠል ያደረሷቸው ጥቦች ተከሰቱ። የክርስቶስ አካል የሚበጣጥሱ ቁስሎች እዚህ ላይ በመናፍቅነት በክህደትና በኩርፊያ መሃል ያለውን ልዩነት መረዳት ያስፈልጋል። ያለ ሰብአዊ ኃጢአት መከሰት አይችሉም። ይሁን እንጂ እንዲያ ባለው የመለያየት ውጤት በአሁኑ ጊዜ ከእነዚያ ማኅበራት የተወለዱ በእነርሱም አማካይነት በክርስቶስ እምነት የተኰተኰቱትን በመለያየት ኃጢአት ማንም ሊወነጅላቸው አይችልም። ካቶሊካዊት ቤተ ክርስቲያን በወንድማዊ ፍቅርና ክብር ተቀብላቸዋለች። በምስጢረ ጥምቀት እምነት ተገቢ ሆነው የተገኙት ሁሉ ወደ ክርስቶስ ይደመራሉ። ስለሆነም ክርስቲያኖች የመባል መብት አላቸው። በዚሁ ምክንያት በጌታና በካቶሊካዊት ቤተ ክርስቲያን ልጆች ዘንድ እንደ ወንድሞች ተቀባይነት አላቸው። በተጨማሪም በግልጽ ለሚታየው ከካቶሊክ ቤተ ክርስቲያን አድማስ ውጭ በርካታ የቅድስናና የእምነት ባሕርያት የተጻፈው የእግዚአብሔር ቃል፣ የጸጋ ሕይወት፣ እምነት፣ ተስፋና ፍቅር፣ የመንፈስ ቅዱስ ውስጣዊ በረከቶች ከሌሎች ግዙፍ ነገሮች ጋር ይገኛሉ። ክርስቶስ ለካቶሊክ ቤተ ክርስቲያን በአደራ ከሰጣት ምሉዕ ጸጋና እውነት በሚመነጭ ኃይል የክርስቶስ መንፈስ ቅዱስ እነዚያን አብያተ ክርስቲያናትና ክህነታዊ ማኅበራት በድኅነት መሣሪያነት ይጠቀምባቸዋል።
እነዚህ ሁሉ ቡራኬዎች ከክርስቶስ የተገኙና ወደ እርሱም የሚመሩ ራሳቸው ለካቶሊክ አንድነት የቀረቡ ጥያቄዎች ናቸው። ክርስቶስ በቤተ ክርስቲያኑ ላይ አንድነትን ያሰፈነው ገና ከመጀመሪያው ነው። ይህ አንድነት በካቶሊካዊት ቤተ ክርስቲያን ውስጥ የሚኖር ከቶ ልታጣው የማትችል ነገር ነው ብለን እናምናለን። እስከ ጊዜ ፍጻሜ ድረስ እየጨመረ እንደሚሄድ ተስፋ አለን። ክርስቶስ ዘወትር ለቤተ ክርስቲያኑ የአንድነት ስጦታን ይሰጣታል። ነገር ግን ክርስቶስ የፈቀደላትን ለመጠበቅ፣ ለማጠናከር፣ ፍጹም ለማድረግ ቤተ ክርስቲያን ዘውትራ መጸለይና መስራት አለባት። ለዚህ ነው ራሱ ኢየሱስ ክርስቶስ በሕማማቱ ሰዓት ይጸልይ የነበረውና ለደቀ መዛሙርቱ አንድነት ወደ አብ እንዲህ ሲል መጸለዩን ያላቋረጠው። ሁሉም አንድ የሆኑ ዘንድ አባት ሆይ አንተ በእኔ እንዳለህና እኔም በአንተ እንዳለሁ እነርሱ በእኛ አንድ የሆኑ ዘንድ አንተ እንደላከኝ ዓለም ያውቅ ዘንድ። የክርስቲያኖችን ሁሉ አንድነት እንደገና የመመለስ ፍላጎት የክርስቶስ ስጦታና የመንፈስ ቅዱስ ጥሪ ነው። ለዚህ ጥሪ በቂ ምላሽ ለመስጠት ይቻል ዘንድ አንዳንድ ነገሮች መሟላት ይኖርባቸዋል። እነዚህም ቤተ ክርስቲያን ለጥሪዋ ታማኝነት ዘላቂ ተሐድሶ ማድረግ ይገባታል። እንደዚህ አይነቱ ተሐድሶ ለአንድነት ለሚደረገው እንቅስቃሴ መሪ ኃይል ነው። አማንያን በወንጌሉ መሠረት የቅድስና ሕይወት ይጎናጽፉ ዘንድ ልባዊ ለውጥ ለማምጣት ጥረት ማድረግ መለያየት የሚፈጠረው ምዕመናን በክርስቶስ ስጦታ ላይ እምነት ባለማድረጋቸው ነው። የጋራ ጸሎት፣ ልባዊ ለውጥና የቅድስና ሕይወት ከማኅበራዊና ከግል ጸሎት ጋር ተዳምሮ ለክርስቲያኖች ኅብረት ለሚበጀው የጋራ እንቅስቃሴ እንደ ዋነኛ መሠረት ተደርጎ መታየት መንፈሳዊ አንድነት የሚለውን ስያሜ ያቀዳጃል። የእርስ በርስ ወንድማዊ ትውውቅ የምዕመናን በተለይም የካህናት ሃይማኖታዊ አንድነት በመሻት ረገድ መታነጽ፣ በነገረ መለኮት ምሁራን መካከል ውይይት እንዲኖር መድረኮችን ማዘጋጀትና በተለያዩ ቤተ ክርስቲያኖችና ማኅበሮች በታቀፉ ክርስቲያኖች መካከል የጋራ ስብሰባ ማካሄድ፣ ለሰው ልጅ በሚበጁ የአገልግሎት መስኮች ክርስቲያናት በኅብረት መሳተፍ የሚሉት ናቸው። አንድነትን የማግኘቱ ጥረት የመላዋ ቤተ ክርስቲያን የምዕመናንና የወገነ ክህነት ተሳትፎን ይጠይቃል። ነገር ግን መገንዘብ ያለብን ይህ ቅዱስ ዓላማ የሁሉም ክርስቲያኖች አንዱና ብቸኛው በሆነችው የክርስቶስ ቤተ ክርስቲያን ጥላ ስር መሰባሰብ ከሰው ልጅ ኃይልና ተሰጥኦ በላይ መሆኑን ነው። ስለዚህም ነው ክርስቶስ ለቤተ ክርስቲያን በሚደረገው ጸሎት አብ ለእኛ ባለው ፍቅርና በመንፈስ ቅዱስ ኃይል ላይ ተስፋችንን ሁሉ የምናደርገው። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት ቤተ ክርስቲያን አንዲት ናት በሚለው የትምህርተ ክርስቶስ አስተምሮ ከቁጥር 813 እስከ 822 ላይ የተጻፈውን ነበር። ስላዳመጣችሁን እናመሰግናለን።

0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የሰው ልጅና ሰባዊ መብቶች ማህበራዊ አስተምሮና የግለሰባዊ መርህ በሚሉ ርዕሶች ተገለጸውን የቤተ ክርስቲያን ማህበራዊ አስተምሮ ክፍል እናቀርብላችኋለን። አዘጋጅና አቅራቢ መብራት ወይል ጊዮርጊስ ነው።
1: ማህበራዊ አስተምሮና የግለሰባዊ መርህ ቤተ ክርስቲያን በወንዶችና በሴቶች በእያንዳንዱ ሰው የእግዚአብሔርን ሕያው ምስል ታሳያለች። ይህ ምስል እግዚአብሔርን ለሰውና ለሰው የገለጠው የእግዚአብሔር ፍጹም ምስል በሆነው በክርስቶስ ምስጢር ውስጥ ሁልጊዜም ትልቅና ሙሉ ሆኖ በመገለጥ ሁልጊዜ አዲስ ሆኖ መገኘት አለበት። ከራሱ ከእግዚአብሔር ዘንድ ወደር የማይገኝለትና የማይናቅ ክብር የተቀበሉት እነዚህ ወንዶችና ሴቶች የሆኑ የሰው ልጆች ናቸው። ቤተ ክርስቲያኗ የምትናገረው ከፍ ያለና ልዩ የሆነ አገልግሎት እየሰጠቻቸው እርሷና እነርሱ ሁልጊዜም የሚገባቸውን ከፍተኛ ጥሪያቸውን እንዲያስታውሱ በማድረግ ነው። የእግዚአብሔር ልጅ ክርስቶስ ሥጋ ለብሶ ከሰው ሁሉ ጋር ራሱን አንድ አደረገ። በዚህ ምክንያት ቤተ ክርስቲያን ይህ ማኅበር በቀጣይነት እንዲፈጠርና እንዲታደ ደስ የማድረግ ተግባር መሰረታዊ ግዴታዋ እንደሆነ ትገነዘባለች። በጌታ በክርስቶስ አማካይነት ቤተ ክርስቲያን በሰው ልጆች መንገድ ላይ በመሄድ የመጀመሪያ ተጓዥ በመሆን መንገዱን ታሳያለች፣ ትጠቁማለች፣ እናም ሁሉም ሰው በሁሉም ሰው ውስጥ እንዲታወቁ ትጥራለች። በቅርብና በሩቅ በሚታወቁና በማይታወቁ ከሁሉም በላይ እንዲታወቁ ትጋብዛለች። ከሁሉም በላይ ደግሞ በድሆችና በመከራ ውስጥ በሚገኙ ወንድም ወይም እህት ክርስቶስ የሞተላቸው 1ኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተገለጸው ለእነርሱም ጭምር እንደሆነ እንዲገነዘቡ ትጥራለች። የሰው ስብዕና በሁሉም የማኅበራዊ ሕይወት ውስጥ አለ ጥርጥር ዋና ገጸ ባሕሪው መገለጫ ነው። ቤተ ክርስቲያን ብዙ ጊዜና በብዙ መልኩ የዚህ ግንዛቤ ደጋፊ በመሆን የሰውን ልጅ ማዕከላዊነት በየዘርፉና የኅብረተሰቡን አገላለጽ በመገንዘብና በማረጋገጥ ላይ ትገኛለች። ስለዚህ የሰው ልጅ ማኅበረሰብ የቤተ ክርስቲያን የማኅበራዊ አስተምሮ መነሻ ነጥብ ነው። ይህ ጠቃሚ ግንዛቤ የተገለጸው የማኅበራዊ ሕይወት ግዑዝ ወይም ተግባቢ አካል ከመሆን የራቀ የሰው ልጅ ርዕሰ ጉዳይ መሠረቱና ግቡ ሁልጊዜም መቆየት አለበት የሚለው ነው። ስለዚህ የማኅበራዊ ሕይወት አመጣጥ በሰው ልጅ ውስጥ ይገኛል። እናም ኅብረተሰቡ ንቁና ኃላፊነት ያለው ርዕሰ ጉዳዩን ለመለየት እምቢ ማለት አይችልም። እያንዳንዱ የኅብረተሰብ አገላለጽ ወደ ሰብአዊነት መቅረብ አለበትና ወንዶችና ሴቶች በታሪክ ተጨባጭ ሁኔታዎች የካቶሊክን ማኅበራዊ አስተሳሰብ ልብና ነፍስ ይወክላሉ። መላው የቤተ ክርስቲያን ማኅበራዊ አስተምሮ በእውነቱ የሰው ልጅ የማይደፈር ክብርን ከሚያረጋግጠው መርህ ተነስቶ ይዳብራል። በዚህ ዕውቀቷ ልዩ ልዩ አገላለጾቿ ቤተ ክርስቲያን ምስሏን ለማሻሻል ወይም ለማጣመም በሚደረገው ጥረት ሁሉ የሰውን ክብር ለመጠበቅ ከምንም ነገር በላይ ጥረት አድርጋለች። በተጨማሪም ብዙ ጊዜ በሰው ልጆች ክብር ላይ የሚፈጸሙ ጥሰቶችን አውግዛለች። ታሪክ እንደሚመሰክረው የሰውን ልጅ ለማስደሰት አንዳንድ ጥሩ አጋጣሚዎች የሚፈጠሩት ከማኅበራዊ ግንኙነቶች ውስጥ ነው። ነገር ግን እጅግ በጣም አጸያፊ የሆኑ የሰው ልጆችን ክብር ንቀት ተደብቆ ይገኛል። የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል። የቅዱሳት መጻሕፍት መሠረታዊ መልእክት የሰው ልጅ የእግዚአብሔር ፍጡር መሆኑን ያውጃል። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 18 ላይ እንደተገለጸው እናም እግዚአብሔር ፈጠረው ሰውን በመልኩ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው በእግዚአብሔር አምሳል የሚገለጠውንና የሚለየውን አካል በመፈጠሩ ይለያል። እግዚአብሔር የሰውን ፍጥረት በተፈጠረው ሥርዓት ማዕከል ላይ ያስቀምጠዋል። ሰው በዕብራይስጥ ቋንቋ አዳም ከአፈር ተፈጠረ። አዳም እናም እግዚአብሔር ባፍንጫው የሕይወት እስትንፋስን እፍ አለበት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ስለዚህ የእግዚአብሔርን መልክ መምሰል የሰው ልጅ አንድ ነገር ብቻ ሳይሆን አንድ ሰው የሆነ ሰው ክብር አለው። እሱ ራሱን የማወቅ የመግዛትና ራሱን በነጻነት የመስጠትና ከሌሎች ሰዎች ጋር የመግባባት ችሎታ አለው። ከዚያም በጸጋ ተጠርቷል ከፈጣሪው ጋር ቃል ኪዳን እንዲገባለት በእርሱም ምትክ ሌላ ፍጥረት ሊሰጠው የማይችለውን የእምነትና የፍቅር ምላሽ ይሰጠው ዘንድ ማለት ነው። በእግዚአብሔር አምሳል መፈጠር የሚያሳየው የሰው ማንነትንና ህልውና በመሰረቱ ከእግዚአብሔር ጋር እጅግ በጣም ጥልቅ በሆነ መልኩ የተዛመደ መሆኑን ነው። ይህ በራሱ ውስጥ ያለ ግንኙነት ነው። ስለዚህም ከዚያም በኋላ የሚመጣና ከውጭ የመጣ ነገር አይደለም። የሰው ልጅ ሙሉ ሕይወት እግዚአብሔርን መሻትና መፈለግ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊወገድ ይችላል። ነገር ግን ፈጽሞ ሊወገድ አይችልም። በእርግጥም በዓለም ላይ ከሚታዩ ፍጥረታት መካከል ለእግዚአብሔር አቅም በላቲን ቋንቋ ሆሞ ኤስት ዴይ ካፓክስ መገለጥ ያለው ሰው ብቻ ነው። የሰው ልጅ ከእግዚአብሔር ጋር ግንኙነት እንዲኖረው የፈጠረው ግላዊ ፍጡር ነው። የሰው ሕይወትንና ራስን መግለጽን የሚያገኘው በግንኙነት ውስጥ ብቻ ነው። እናም በተፈጥሮም ወደ እግዚአብሔር ያዘነብላል። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ግንኙነትና ማኅበራዊ ገጽታ ላይ ይንጸባረቃል። በእርግጥ የሰው ልጅ ብቸኛ ፍጡር አይደለም፣ ነገር ግን ማኅበራዊ ፍጡር ነው። እናም ራሱን ከሌሎች ጋር እስካላገናኘ ድረስ መኖርም ሆነ አቅሙን ማዳበር አይችልም። በዚህ ረገድ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ይለናል ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። ይህ ተግባር ትርጉም ያለው ነገር ነው። የሰው ልጅ በኤደን ሕይወቱን የሚያመለክተው እርካታ የጎደለው ነገር የእሱ ዋና ነጥብ እስከሆነ ድረስ ምንኛ ትልቅ ትርጉም አለው። የእጽዋትና የእንስሳትም ዓለም ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው የሴቲቱ መልክ ከሥጋው የተወሰደች ሥጋ ከአጥንቱ ተወስዳ ሥጋ የሆነች ፍጡር ብቻ ነው ዘፍጥረት ምዕራፍ 2 ቁጥር 23 ላይ እንደተገለጸው። እናም የፈጣሪ የእግዚአብሔር መንፈስም ሕያው የሆነበት የሰውን የመነጋገር ፍላጎት ማርካት የሚችለው እርሱ ብቻ ነው። ለሰው ልጅ ሕልውና በጣም አስፈላጊ ነው። በባልንጀራ ውስጥ ወንድ ወይም ሴት የእያንዳንዱ ሰው የመጨረሻ ግብና ፍጻሜ የሆነው የእግዚአብሔር ነጸብራቅ አለ። ወንድና ሴት ክብራቸው አንድ ነው፣ እናም እኩል ዋጋ አላቸው። ሁለቱም በልዩነታቸው በእግዚአብሔር አምሳል የተፈጠሩ በመሆናቸው ብቻ ሳይሆን በጥልቅ ምክንያት ሕይወትን የሚሰጥ የመለዋወጥ ተለዋዋጭነት ነው። እኛ የሚለው ቃል በሰዎች ባልና ሚስት የእግዚአብሔር አምሳል ይገለጻል። በጋራ በመግባባት ውስጥ ወንድና ሴት ራሳቸውን በጥልቅ መንገድ ያሟላሉ። በራሳቸው እውነተኛ ስጦታ ራሳቸውን እንደ ሰው ያገኟቸዋል። የእነሱ የአንድነት ቃል ኪዳን በቅዱሳት መጽሐፍት ውስጥ የእግዚአብሔር ቃል ኪዳን ምሳሌ ሆኖ ቀርቧል። ትንቢተ ሆሴ ከምዕራፍ 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተገለጸው። እናም በተመሳሳይ ጊዜ ለሕይወት አገልግሎት ይውላል። በእርግጥም እነዚህ ባልና ሚስት በአምላክ የፍጥረት ሥራ ውስጥ መሳተፍ ይችላሉ። እግዚአብሔርም ባረካቸው፣ እግዚአብሔርም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ወንድና ሴት ከሌሎች ጋር ግንኙነት ያላቸው ከምንም በላይ የሌሎች ሕይወት በአደራ የተሰጣቸው ናቸው። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳትም ይሁን ከሰው እሻለው ይለናል ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከጥፋት ውሃ በኋላ ለኖኅ ቃል ኪዳን በመግባት ነገረው። በዚህ አተያይ ከእግዚአብሔር ጋር ያለው ግንኙነት የሰው ሕይወት እንደ ቅዱስና የማይደፈር ተደርጎ እንዲቆጠር ይፈለጋል። አምስተኛው ትእዛዝ አትግደል፣ ኦሪት ዘጸአት ምዕራፍ 20 ቁጥር 13፣ ዘዳግም ምዕራፍ 5 ቁጥር 17 ላይ እንደተገለጸው እውነት ነው። ምክንያቱም እግዚአብሔር ብቻ የሕይወትና የሞት ጌታ ነው። ለሥጋዊ ሕይወት የማይደፈርና ንጹሕ አቋም ያለው ክብር ከፍተኛውን ነጥብ ያገኘው ባልንጀራህን እንደ ራስህ ውደድ ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው የሚለው ሲሆን ኢየሱስም የባልንጀራችንን ፍላጎት የመንከባከብ ግዴታን አዟል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። በዚህ ልዩ የሕይወት ጥሪ ወንድና ሴት ራሳቸውን በሌሎች ፍጥረታት ፊትም ያገኛሉ። እነርሱን በራሳቸው አገልግሎት ሊያስቀምጧቸውና ሊደሰቱባቸው ይችላሉ፣ እናም ይገለገላሉ። ነገር ግን በዓለም ላይ ያላቸው የበላይነት ኃላፊነትን መወጣት ይጠይቃል። የዘፈቀደና ራስ ወዳድነት ብዝበዛ ነጻነት አይደለም። በርግጥም ፍጥረት ሁሉ ዋጋ አለው እና መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ቁጥር 10 ቁጥር 12 ቁጥር 15 ቁጥር 21 ቁጥር 25 ላይ እንደተገለጸው። በእግዚአብሔር ፊት እሱ ፈጣሪ ነው። ሰው ዋጋውን ማወቅና ማክበር አለበት። ይህ ለአእምሮ አስደናቂ ተግባር ነው። እሱም እንደ ክንፍ ከፍ ከፍ ሊደረግ የሚገባው የእግዚአብሔር ፍጥረታት ሁሉ እውነት ለማሰላሰል ማለትም እግዚአብሔር በርሱ ውስጥ መልካም አድርጎ የሚመለከተውን ማሰላሰል ነው። የፍጥረት መጽሐፍ እንደሚያስተምረን የሰው ልጅ በዓለም ላይ ያለው አገዛዝ ነገሮችን በመሰየም ውስጥም ይካተታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ሰው ለነገሮች ሲያሜ ሲሰጥ ማንነታቸውን ሊገነዘብና ከእያንዳንዳቸው ጋር የኃላፊነት ግንኙነት መመስረት አለበት። ሰው ደግሞ ከራሱ ጋር ግንኙነት አለው እናም ራሱን ማሰላሰል ይችላል። ቅዱሳት መጻሕፍት ስለዚህ ጉዳይ ስለ ሰው ልብ ይናገራሉ። ልብ የሰውን ውስጣዊ መንፈሳዊነት ይገልጻል። እርሱን ከሌሎች ፍጥረታት የሚለየው ነገር ነው። አምላክ ነገሩን ሁሉ በጊዜ ውብ አድርጎ ሠራው። እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን መርምሮ እስኪያውቅ ድረስ ዘላለማዊነትን በሰው አእምሮ አኖረ ይለናል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው። በስተመጨረሻ ልብ የሚያመለክተው በፈጣሪ አምሳል እስከ ተፈጠረበት ጊዜ ድረስ የሰው ልጅ የሆኑትን መንፈሳዊ ችሎታዎች ማለትም ምክንያታዊነት፣ ደጉንና ክፉን የመለየት የመምረጥ ነጻነት ነው። የልቡን ጥልቅ ምኞት ሲያዳምጥ ማንም ሰው በቅዱስ አጎስጢኖስ የተገለጸውን የእውነት ቃል አቤቱ ለራስህ ሠራኸው በአንተም እስኪያርፍ ድረስ ልባችን እረፍት አያገኝም የሚለውን የእውነት ቃል መናገር አይሳነውም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የሰው ልጅና ሰብአዊ መብቶቹ እንዲሁም የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል በሚል አርዕስት የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው።

ክቡራትና ክቡራን አድማጮቻችን ዝግጅቶቻችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የምትላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በምዕራፍ 3 ንዑስ አንቀጽ 3 ላይ ቤተክርስቲያን አንዲት ቅድስት ካቶሊካዊትና ሐዋርያዊት ናት የሚለውን አስተምሮ በቅድሚያ እናቀርብላችኋለን። በመቀጠል የሰው ልጅና ሰብአዊ መብቶች ማህበራዊ አስተምሮና ለሰብአዊ መርህ በሚሉ ርዕሶች የተገለጸውን የቤተ ክርስቲያን ማህበራዊ አስተምሮ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

በጸሎተ ሃይማኖት ውስጥ አንዲት ቅድስት ካቶሊካዊትና ሐዋርያዊት ናት ብለን የምንመሰክርላት የክርስቶስ ቤተክርስቲያን ይህች ናት። እነዚህ የማይነጣጠሉና እርስ በርሳቸው የተያያዙ አራት ባህሪያት አቋሟንና ተልእኳን የሚያመለክቱ ናቸው። ቤተክርስቲያን ከራሷ ያፈለቀቻቸው ባህሪያት አይደሉም፣ ክርስቶስ ነው። በመንፈስ ቅዱስ አማካኝነት አንዲት ቅድስት ካቶሊካዊትና ሐዋርያዊት ያደረጋት እነዚህን ባህሪያት እያንዳንዳቸውን እውን እንድታደርግ የጠራትም እርሱ ነው። ቤተ ክርስቲያን እነዚህን ባህሪያት ከመለኮታዊ ምንጯ እንዳገኘቻቸው ሊያውቅ የሚችል እምነት ብቻ ነው። ነገር ግን ለሰው አእምሮ መናገር የሚችሉት ታሪካዊ መግለጫዎቻቸው ደግሞ ምልክቶች ናቸው። በመሆኑም አንደኛው የቫቲካን ጉባኤ እንዲህ ይላል፣ ቤተ ክርስቲያን ራሷ በአስደናቂው መስፋፋቷ፣ በላቀ ቅድስናዋ፣ መልካም በሆነው ነገር ሁሉ የማይነጥፈው ፍሬያማነቷ፣ በካቶሊካዊ አንድነቷና በማይበገረው ጽናቷ ታላቅና ዘላቂ የአመኔታ መንስኤ እንዲሁም የመለኮታዊ ተልእኳ የማይሻር ምስክር ናት። ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን በምንጯ ምክንያት አንዲት ናት። የዚህ ምስጢር ከፍተኛ ምሳሌ በቅድስት ሥላሴ ሦስቱ አካላት ማለትም አብ፣ ወልድና መንፈስ ቅዱስ የሆነው የአንድ እግዚአብሔር ምስጢር አንድነት ነው። ቤተ ክርስቲያን በመሥራቿ ምክንያት አንዲት ናት። ሥጋ የሆነው ቃል የሰላሙ ልዑል የአንድ ሕዝብና አንድ አካል አንድነትን በማስፈን በመስቀሉ ሰዎችን ሁሉ ከእግዚአብሔር ጋር አስታረቀ። ቤተ ክርስቲያን በነፍሷ ምክንያት አንዲት ናት። በሚያምኑ ዘንድና በመላዋ ቤተ ክርስቲያን ውስጥ የሚኖረውና የሚያስተዳድረው የምእመናንንም አስደናቂ ሱታፌ እውን የሚያደርገውና የቤተ ክርስቲያን አንድነት መሠረት ከሆነው ክርስቶስ ጋር የሚያዋህደው መንፈስ ቅዱስ ነው። አንድነት የቤተ ክርስቲያን ባሕርይ ነው። ከመጀመሪያው አንስቶ ይህች አንዲት ቤተ ክርስቲያን በእግዚአብሔር የተለያዩ ስጦታዎችና ስጦታዎቹን ከሚቀበሉ ክፍሎች ስብጥር በሚመነጭ ልዩነት ትታወቃለች። በእግዚአብሔር ሕዝብ አንድነት ውስጥ በአንድነት የተሰበሰቡ የሕዝቦችና የባህል ብዝሃነት ይገኛል። በቤተ ክርስቲያን አባላት መካከል የተለያዩ ስጦታዎች፣ አገልግሎቶች፣ የሕይወት ሁኔታዎችና መንገዶች አሉ። በቤተ ክርስቲያን ሱታፌ ውስጥ ሁነኛ ቦታ በመያዝ የየራሳቸውን ትውፊቶች ያልለቀቁ አንዳንድ ቤተ ክርስቲያናትም አሉ። ከዚህ አይነቱ ልዩነት የሚመነጨው ብልጽግና የቤተ ክርስቲያን አንድነትን የሚቃረን አይደለም። ነገር ግን ኃጢአትና የውጤቱ ሸክሞች የአንድነት ስጦታ አዘወትረው ከስጋት ላይ ይጥሉታል። ስለዚህ ነው ሐዋርያው ለክርስቲያኖች በሰላም ተሳስራችሁ ከመንፈስ ቅዱስ የሚገኘውን አንድነት ለመጠበቅ ትጉ፣ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 3። እነዚህ የአንድነት መስተሳስሮች ምንድን ናቸው? ከዚህ ሁሉ በላይ ሁሉንም አስሮ ፍጹም አንድነትን የሚያስገኘውን ፍቅር ልበሱ በሚለው መሠረት ፍቅር ዋነኛው ነው። የተጓዧ ቤተ ክርስቲያን አንድነትም በተጨባጭ የሱታፌ መስተሳስሮች የተረጋገጠ ነው። እነዚህም ከሐዋርያት የተቀበለችውን አንድ የእምነት መግለጫ መከተል፣ መለኮታዊ አምልኮትን በተለይም ምስጢራትን በጋራ ማክበር፣ የእግዚአብሔርን ቤተሰብ ወንድማዊ መግባባትንና በምስጢረ ክህነት አማካኝነት የሐዋርያዊ ተተኪነትን መጠበቅ ናቸው። ብቸኛዋ የክርስቶስ ቤተ ክርስቲያን አዳኛችን ከእርገቱ በኋላ ለጴጥሮስ በአደራ ያስረከባት እርሱና ሌሎች ሐዋርያት እንዲያስፋፏትና እንዲያስተዳድሯት ያዘዛቸው አንዲት ቤተ ክርስቲያን ናት። በአሁኑ ዓለም እንደ ኅብረተሰብ የተቋቋመችና የተደራጀችው ይህች ቤተ ክርስቲያን በቅዱስ ጴጥሮስ ተተኪና ከእርሱ ጋር በሚተባበሩ ጳጳሳት የምትመራው ካቶሊካዊት ቤተ ክርስቲያን ናት። በእርግጥ ሐዋርያት በጥብቅ ሊወገዙ ይገባቸዋል ያሏቸው አንዳንድ አመለካከቶች በዚች አንዲትና ብቸኛ በሆነች የእግዚአብሔር ቤተ ክርስቲያን ውስጥ የታዩት ገና ከጀምሩ ነበር። ነገር ግን በቀጣዮቹ ክፍለ ዘመናት ይበልጥ አስጊ የሆኑ በአብዛኛው በሁሉም ወገኖች ያሉ ሰዎች የሚወቀሱባቸው ትላልቅ ማኅበረሰቦች ከካቶሊካዊት ቤተ ክርስቲያን ጋር ከነበራቸው ሙሉ ሱታፌ እስከ መነጠል ያደረሷቸው ጠቦች ተከሰቱ። የክርስቶስ አካል የሚበጣጥሱ ቁስሎች እዚህ ላይ በመናፍቅነት በክህደትና በኩርፊያ መሃል ያለውን ልዩነት መረዳት ያስፈልጋል። ያለ ሰብአዊ ኃጢአት መከሰት አይችሉም። ይሁን እንጂ እንዲያ ባለው የመለያየት ውጤት በአሁኑ ጊዜ ከእነዚያ ማኅበራት የተወለዱ በእነርሱም አማካኝነት በክርስቶስ እምነት የተኮተኮቱትን በመለያየት ኃጢአት ማንም ሊወነጅላቸው አይችልም። ካቶሊካዊት ቤተ ክርስቲያን በወንድማዊ ፍቅርና ክብር ተቀብላቸዋለች። በምስጢረ ጥምቀት እምነት ተገቢ ሆነው የተገኙት ሁሉ ወደ ክርስቶስ ይደመራሉ። ስለሆነም ክርስቲያኖች የመባል መብት አላቸው። በዚሁ ምክንያት በጌታና በካቶሊካዊት ቤተ ክርስቲያን ልጆች ዘንድ እንደ ወንድሞች ተቀባይነት አላቸው። በተጨማሪም በግልጽ ለሚታየው ከካቶሊክ ቤተ ክርስቲያን አድማስ ውጭ በርካታ የቅድስናና የእምነት ባሕርያት የተጻፈው የእግዚአብሔር ቃል፣ የጸጋ ሕይወት፣ እምነት፣ ተስፋና ፍቅር፣ የመንፈስ ቅዱስ ውስጣዊ በረከቶች ከሌሎች ግዙፍ ነገሮች ጋር ይገኛሉ። ክርስቶስ ለካቶሊክ ቤተ ክርስቲያን በአደራ ከሰጣት ምሉ ጸጋና እውነት በሚመነጭ ኃይል የክርስቶስ መንፈስ ቅዱስ እነዚያን አብያተ ክርስቲያናትና ክህነታዊ ማኅበራት በድኅነት መሣሪያነት ይጠቀምባቸዋል።
እነዚህ ሁሉ ቡራኪዎች ከክርስቶስ የተገኙና ወደ እርሱም የሚመሩ ራሳቸው ለካቶሊክ አንድነት የቀረቡ ጥያቄዎች ናቸው። ክርስቶስ በቤተ ክርስቲያኑ ላይ አንድነትን ያሰፈነው ገና ከመጀመሪያው ነው። ይህ አንድነት በካቶሊካዊት ቤተ ክርስቲያን ውስጥ የሚኖር ከቶ ልታጣው የማትችል ነገር ነው ብለን እናምናለን። እስከ ጊዜ ፍጻሜ ድረስ እየጨመረ እንደሚሄድ ተስፋ አለን። ክርስቶስ ዘወትር ለቤተ ክርስቲያኑ የአንድነት ስጦታን ይሰጣታል። ነገር ግን ክርስቶስ የፈቀደላትን ለመጠበቅ፣ ለማጠናከር፣ ፍጹም ለማድረግ ቤተ ክርስቲያን ዘውትራ መጸለይና መስራት አለባት። ለዚህ ነው ራሱ ኢየሱስ ክርስቶስ በሕማማቱ ሰዓት ይጸልይ የነበረውና ለደቀ መዛሙርቱ አንድነት ወደ አብ እንዲህ ሲል መጸለዩን ያላቋረጠው። ሁሉም አንድ የሆኑ ዘንድ አባት ሆይ አንተ በእኔ እንዳለህና እኔም በአንተ እንዳለሁ እነርሱ በእኛ አንድ የሆኑ ዘንድ አንተ እንደላከኝ ዓለም ያውቅ ዘንድ። የክርስቲያኖችን ሁሉ አንድነት እንደገና የመመለስ ፍላጎት የክርስቶስ ስጦታና የመንፈስ ቅዱስ ጥሪ ነው። ለዚህ ጥሪ በቂ ምላሽ ለመስጠት ይቻል ዘንድ አንዳንድ ነገሮች መሟላት ይኖርባቸዋል። እነዚህም ቤተ ክርስቲያን ለጥሪዋ ታማኝነት ዘላቂ ተሐድሶ ማድረግ ይገባታል። እንደዚህ አይነቱ ተሐድሶ ለአንድነት ለሚደረገው እንቅስቃሴ መሪ ኃይል ነው። አማንያን በወንጌሉ መሠረት የቅድስና ሕይወት ይጎናጸፉ ዘንድ ልባዊ ለውጥ ለማምጣት ጥረት ማድረግ መለያየት የሚፈጠረው ምዕመናን በክርስቶስ ስጦታ ላይ እምነት ባለማድረጋቸው ነው። የጋራ ጸሎት ልባዊ ለውጥና የቅድስና ሕይወት ከማኅበራዊና ከግል ጸሎት ጋር ተዳምሮ ለክርስቲያኖች ኅብረት ለሚበጀው የጋራ እንቅስቃሴ እንደ ዋነኛ መሠረት ተደርጎ መታየት መንፈሳዊ አንድነት የሚለውን ስያሜ ያቀዳጃል። የእርስ በርስ ወንድማዊ ትውውቅ የምዕመናን በተለይም የካህናት ሃይማኖታዊ አንድነት በመሻት ረገድ መታነጽ፣ በነገረ መለኮት ምሁራን መካከል ውይይት እንዲኖር መድረኮችን ማዘጋጀትና በተለያዩ ቤተ ክርስቲያኖችና ማኅበሮች በታቀፉ ክርስቲያኖች መካከል የጋራ ስብሰባ ማካሄድ፣ ለሰው ልጅ በሚበጁ የአገልግሎት መስኮች ክርስቲያናት በኅብረት መሳተፍ የሚሉት ናቸው። አንድነትን የማግኘቱ ጥረት የመላዋ ቤተ ክርስቲያን የምዕመናንና የወገነ ክህነት ተሳትፎን ይጠይቃል። ነገር ግን መገንዘብ ያለብን ይህ ቅዱስ ዓላማ የሁሉም ክርስቲያኖች አንዱና ብቸኛው በሆነችው የክርስቶስ ቤተ ክርስቲያን ጥላ ስር መሰባሰብ ከሰው ልጅ ኃይልና ተሰጥኦ በላይ መሆኑን ነው። ስለዚህም ነው ክርስቶስ ለቤተ ክርስቲያን በሚደረገው ጸሎት አብ ለእኛ ባለው ፍቅርና በመንፈስ ቅዱስ ኃይል ላይ ተስፋችንን ሁሉ የምናደርገው። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት ቤተ ክርስቲያን አንዲት ናት በሚለው የትምህርተ ክርስቶስ አስተምሮ ከቁጥር 813 እስከ 822 ላይ የተጻፈውን ነበር። ስላዳመጣችሁን እናመሰግናለን።

0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የሰው ልጅና ሰብአዊ መብቶች ማህበራዊ አስተምሮና የግለሰባዊ መርህ በሚሉ ርዕሶች ተገለጸውን የቤተ ክርስቲያን ማህበራዊ አስተምሮ ክፍልና አቀርብላችኋለን። አዘጋጅና አቅራቢ መብራት ወይለ ጊዮርጊስ ነው።
1: ማህበራዊ አስተምሮና የግለሰባዊ መርህ ቤተ ክርስቲያን በወንዶችና በሴቶች በእያንዳንዱ ሰው የእግዚአብሔርን ሕያው ምስል ታሳያለች። ይህ ምስል እግዚአብሔርን ለሰውና ለሰው የገለጠው የእግዚአብሔር ፍጹም ምስል በሆነው በክርስቶስ ምስጢር ውስጥ ሁልጊዜም ትልቅና ሙሉ ሆኖ በመገለጥ ሁልጊዜ አዲስ ሆኖ መገኘት አለበት። ከራሱ ከእግዚአብሔር ዘንድ ወደር የማይገኝለትና የማይናቅ ክብር የተቀበሉት እነዚህ ወንዶችና ሴቶች የሆኑ የሰው ልጆች ናቸው። ቤተ ክርስቲያኗ የምትናገረው ከፍ ያለና ልዩ የሆነ አገልግሎት እየሰጠቻቸው እርሷና እነርሱ ሁልጊዜም የሚገባቸውን ከፍተኛ ጥሪያቸውን እንዲያስታውሱ በማድረግ ነው። የእግዚአብሔር ልጅ ክርስቶስ ሥጋ ለብሶ ከሰው ሁሉ ጋር ራሱን አንድ አደረገ። በዚህ ምክንያት ቤተ ክርስቲያን ይህ ማኅበር በቀጣይነት እንዲፈጠርና እንዲታደ ደስ የማድረግ ተግባር መሰረታዊ ግዴታዋ እንደሆነ ትገነዘባለች። በጌታ በክርስቶስ አማካይነት ቤተ ክርስቲያን በሰው ልጆች መንገድ ላይ በመሄድ የመጀመሪያ ተጓዥ በመሆን መንገዱን ታሳያለች፣ ትጠቁማለች፣ እናም ሁሉም ሰው በሁሉም ሰው ውስጥ እንዲታወቁ ትጥራለች። በቅርብና በሩቅ በሚታወቁና በማይታወቁ ከሁሉም በላይ እንዲታወቁ ትጋብዛለች። ከሁሉም በላይ ደግሞ በድሆችና በመከራ ውስጥ በሚገኙ ወንድም ወይም እህት ክርስቶስ የሞተላቸው 1 ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተገለጸው ለእነርሱም ጭምር እንደሆነ እንዲገነዘቡ ትጥራለች። የሰው ስብዕና በሁሉም የማኅበራዊ ሕይወት ውስጥ አለ ጥርጥር ዋና ገጸ ባሕሪው መገለጫ ነው። ቤተ ክርስቲያን ብዙ ጊዜና በብዙ መልኩ የዚህ ግንዛቤ ደጋፊ በመሆን የሰውን ልጅ ማዕከላዊነት በየዘርፉና የኅብረተሰቡን አገላለጽ በመገንዘብና በማረጋገጥ ላይ ትገኛለች። ስለዚህ የሰው ልጅ ማኅበረሰብ የቤተ ክርስቲያን የማኅበራዊ አስተምሮ መነሻ ነጥብ ነው። ይህ ጠቃሚ ግንዛቤ የተገለጸው የማኅበራዊ ሕይወት ግዑዝ ወይም ተግባቢ አካል ከመሆን የራቀ የሰው ልጅ ርዕሰ ጉዳይ መሠረቱና ግቡ ሁልጊዜም መቆየት አለበት የሚለው ነው። ስለዚህ የማኅበራዊ ሕይወት አመጣጥ በሰው ልጅ ውስጥ ይገኛል። እናም ኅብረተሰቡ ንቁና ኃላፊነት ያለው ርዕሰ ጉዳዩን ለመለየት እምቢ ማለት አይችልም። እያንዳንዱ የኅብረተሰብ አገላለጽ ወደ ሰብአዊነት መቅረብ አለበትና ወንዶችና ሴቶች በታሪክ ተጨባጭ ሁኔታዎች የካቶሊክን ማኅበራዊ አስተሳሰብ ልብና ነፍስ ይወክላሉ። መላው የቤተ ክርስቲያን ማኅበራዊ አስተምሮ በእውነቱ የሰው ልጅ የማይደፈር ክብርን ከሚያረጋግጠው መርህ ተነስቶ ይዳብራል። በዚህ ዕውቀቷ ልዩ ልዩ አገላለጾቿ ቤተ ክርስቲያን ምስሏን ለማሻሻል ወይም ለማጣመም በሚደረገው ጥረት ሁሉ የሰውን ክብር ለመጠበቅ ከምንም ነገር በላይ ጥረት አድርጋለች። በተጨማሪም ብዙ ጊዜ በሰው ልጆች ክብር ላይ የሚፈጸሙ ጥሰቶችን አውግዛለች። ታሪክ እንደሚመሰክረው የሰውን ልጅ ለማስደሰት አንዳንድ ጥሩ አጋጣሚዎች የሚፈጠሩት ከማኅበራዊ ግንኙነቶች ውስጥ ነው። ነገር ግን እጅግ በጣም አጸያፊ የሆኑ የሰው ልጆችን ክብር ንቀት ተደብቆ ይገኛል። የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል። የቅዱሳት መጻሕፍት መሠረታዊ መልእክት የሰው ልጅ የእግዚአብሔር ፍጡር መሆኑን ያውጃል። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 18 ላይ እንደተገለጸው፣ እናም እግዚአብሔር ፈጠረው ሰውን በመልኩ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው በእግዚአብሔር አምሳል የሚገለጠውንና የሚለየውን አካል በመፈጠሩ ይለያል። እግዚአብሔር የሰውን ፍጥረት በተፈጠረው ሥርዓት ማዕከል ላይ ያስቀምጠዋል። ሰው በዕብራይስጥ ቋንቋ አዳም ከአፈር ተፈጠረ። አዳም እናም እግዚአብሔር ባፍንጫው የሕይወት እስትንፋስን እፍ አለበት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ስለዚህ የእግዚአብሔርን መልክ መምሰል የሰው ልጅ አንድ ነገር ብቻ ሳይሆን አንድ ሰው የሆነ ሰው ክብር አለው። እሱ ራሱን የማወቅ የመግዛትና ራሱን በነጻነት የመስጠትና ከሌሎች ሰዎች ጋር የመግባባት ችሎታ አለው። ከዚያም በጸጋ ተጠርቷል ከፈጣሪው ጋር ቃል ኪዳን እንዲገባለት በእርሱም ምትክ ሌላ ፍጥረት ሊሰጠው የማይችለውን የእምነትና የፍቅር ምላሽ ይሰጠው ዘንድ ማለት ነው። በእግዚአብሔር አምሳል መፈጠር የሚያሳየው የሰው ማንነትንና ሕልውና በመሠረቱ ከእግዚአብሔር ጋር እጅግ በጣም ጥልቅ በሆነ መልኩ የተዛመደ መሆኑን ነው። ይህ በራሱ ውስጥ ያለ ግንኙነት ነው። ስለዚህም ከዚያም በኋላ የሚመጣና ከውጭ የመጣ ነገር አይደለም። የሰው ልጅ ሙሉ ሕይወት እግዚአብሔርን መሻትና መፈለግ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊወገድ ይችላል። ነገር ግን ፈጽሞ ሊወገድ አይችልም። በእርግጥም በዓለም ላይ ከሚታዩ ፍጥረታት መካከል ለእግዚአብሔር አቅም በላቲን ቋንቋ ሆሞ ኤስት ዴይ ካፓክስ መገለጥ ያለው ሰው ብቻ ነው። የሰው ልጅ ከእግዚአብሔር ጋር ግንኙነት እንዲኖረው የፈጠረው ግላዊ ፍጡር ነው። የሰው ሕይወትንና ራስን መግለጽን የሚያገኘው በግንኙነት ውስጥ ብቻ ነው። እናም በተፈጥሮም ወደ እግዚአብሔር ያዘነብላል። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ግንኙነትና ማኅበራዊ ገጽታ ላይ ይንጸባረቃል። በእርግጥ የሰው ልጅ ብቸኛ ፍጡር አይደለም፣ ነገር ግን ማኅበራዊ ፍጡር ነው። እናም ራሱን ከሌሎች ጋር እስካላገናኘ ድረስ መኖርም ሆነ አቅሙን ማዳበር አይችልም። በዚህ ረገድ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ይለናል ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። ይህ ተግባር ትርጉም ያለው ነገር ነው። የሰው ልጅ በኤደን ሕይወቱን የሚያመለክተው እርካታ የጎደለው ነገር የእሱ ዋና ነጥብ እስከሆነ ድረስ ምንኛ ትልቅ ትርጉም አለው። የእጽዋትና የእንስሳትም ዓለም ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው የሴቲቱ መልክ ከሥጋው የተወሰደች ሥጋ ከአጥንቱ ተወስዳ ሥጋ የሆነች ፍጡር ብቻ ነው። ዘፍጥረት ምዕራፍ 2 ቁጥር 23 ላይ እንደተገለጸው። እናም የፈጣሪ የእግዚአብሔር መንፈስም ሕያው የሆነበት የሰውን የመነጋገር ፍላጎት ማርካት የሚችለው እርሱ ብቻ ነው። ለሰው ልጅ ሕልውና በጣም አስፈላጊ ነው። በባልንጀራ ውስጥ ወንድ ወይም ሴት የእያንዳንዱ ሰው የመጨረሻ ግብና ፍጻሜ የሆነው የእግዚአብሔር ነጸብራቅ አለ። ወንድና ሴት ክብራቸው አንድ ነው፣ እናም እኩል ዋጋ አላቸው። ሁለቱም በልዩነታቸው በእግዚአብሔር አምሳል የተፈጠሩ በመሆናቸው ብቻ ሳይሆን በጥልቅ ምክንያት ሕይወትን የሚሰጥ የመለዋወጥ ተለዋዋጭነት ነው። እኛ የሚለው ቃል በሰዎች ባልና ሚስት የእግዚአብሔር አምሳል ይገለጻል። በጋራ በመግባባት ውስጥ ወንድና ሴት ራሳቸውን በጥልቅ መንገድ ያሟላሉ። በራሳቸው እውነተኛ ስጦታ ራሳቸውን እንደ ሰው ያገኟቸዋል። የእነሱ የአንድነት ቃል ኪዳን በቅዱሳት መጽሐፍት ውስጥ የእግዚአብሔር ቃል ኪዳን ምሳሌ ሆኖ ቀርቧል። ትንቢተ ሆሴ ከምዕራፍ 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተገለጸው። እናም በተመሳሳይ ጊዜ ለሕይወት አገልግሎት ይውላል። በእርግጥም እነዚህ ባልና ሚስት በአምላክ የፍጥረት ሥራ ውስጥ መሳተፍ ይችላሉ። እግዚአብሔርም ባረካቸው፣ እግዚአብሔርም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ወንድና ሴት ከሌሎች ጋር ግንኙነት ያላቸው ከምንም በላይ የሌሎች ሕይወት በአደራ የተሰጣቸው ናቸው። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳትም ይሁን ከሰው እሻለው ይለናል ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከጥፋት ውሃ በኋላ ለኖኅ ቃል ኪዳን በመግባት ነገረው። በዚህ አተያይ ከእግዚአብሔር ጋር ያለው ግንኙነት የሰው ሕይወት እንደ ቅዱስና የማይደፈር ተደርጎ እንዲቆጠር ይፈለጋል። አምስተኛው ትእዛዝ አትግደል፣ ኦሪት ዘጸአት ምዕራፍ 20 ቁጥር 13፣ ዘዳግም ምዕራፍ 5 ቁጥር 17 ላይ እንደተገለጸው እውነት ነው። ምክንያቱም እግዚአብሔር ብቻ የሕይወትና የሞት ጌታ ነው። ለሥጋዊ ሕይወት የማይደፈርና ንጹሕ አቋም ያለው ክብር ከፍተኛውን ነጥብ ያገኘው ባልንጀራህን እንደ ራስህ ውደድ ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው የሚለው ሲሆን ኢየሱስም የባልንጀራችንን ፍላጎት የመንከባከብ ግዴታን አዟል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። በዚህ ልዩ የሕይወት ጥሪ ወንድና ሴት ራሳቸውን በሌሎች ፍጥረታት ፊትም ያገኛሉ። እነርሱን በራሳቸው አገልግሎት ሊያስቀምጧቸውና ሊደሰቱባቸው ይችላሉ፣ እናም ይገለገላሉ። ነገር ግን በዓለም ላይ ያላቸው የበላይነት ኃላፊነትን መወጣት ይጠይቃል። የዘፈቀደና ራስ ወዳድነት ብዝበዛ ነጻነት አይደለም። በእርግጥም ፍጥረት ሁሉ ዋጋ አለው፣ እናም መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ቁጥር 10 ቁጥር 12 ቁጥር 15 ቁጥር 21 ቁጥር 25 ላይ እንደተገለጸው። በእግዚአብሔር ፊት እሱ ፈጣሪ ነው። ሰው ዋጋውን ማወቅና ማክበር አለበት። ይህ ለአእምሮ አስደናቂ ተግባር ነው። እሱም እንደ ክንፍ ከፍ ከፍ ሊደረግ የሚገባው የእግዚአብሔር ፍጥረታት ሁሉ እውነት ለማሰላሰል ማለትም እግዚአብሔር በእርሱ ውስጥ መልካም አድርጎ የሚመለከተውን ማሰላሰል ነው። የፍጥረት መጽሐፍ እንደሚያስተምረን የሰው ልጅ በዓለም ላይ ያለው አገዛዝ ነገሮችን በመሰየም ውስጥም ይካተታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ሰው ለነገሮች ስያሜ ሲሰጥ ማንነታቸውን ሊገነዘብና ከእያንዳንዳቸው ጋር የኃላፊነት ግንኙነት መመስረት አለበት። ሰው ደግሞ ከራሱ ጋር ግንኙነት አለው፣ እናም ራሱን ማሰላሰል ይችላል። ቅዱሳት መጻሕፍት ስለዚህ ጉዳይ ስለ ሰው ልብ ይናገራሉ። ልብ የሰውን ውስጣዊ መንፈሳዊነት ይገልጻል። እርሱን ከሌሎች ፍጥረታት የሚለየው ነገር ነው። አምላክ ነገሩን ሁሉ በጊዜ ውብ አድርጎ ሠራው። እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን መርምሮ እስኪያውቅ ድረስ ዘላለማዊነትን በሰው አእምሮ አኖረ ይለናል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው። በስተ መጨረሻ ልብ የሚያመለክተው በፈጣሪ አምሳል እስከ ተፈጠረበት ጊዜ ድረስ የሰው ልጅ የሆኑትን መንፈሳዊ ችሎታዎች ማለትም ምክንያታዊነት፣ ደጉንና ክፉን የመለየት የመምረጥ ነጻነት ነው። የልቡን ጥልቅ ምኞት ሲያዳምጥ ማንም ሰው በቅዱስ አጎስጢኖስ የተገለጸውን የእውነት ቃል አቤቱ ለራስ ሠራኸው በአንተም እስኪያርፍ ድረስ ልባችን እረፍት አያገኝም የሚለውን የእውነት ቃል መናገር አይሳነውም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የሰው ልጅና ሰብአዊ መብቶቹ እንዲሁም የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል በሚል አርዕስት የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው።

ክቡራትና ክቡራን አድማጮቻችን ዝግጅቶቻችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።